የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓመተ ምህረት ለሁለተኛ ጊዜ ካሳተሙት የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ እናቀርብላችኋለን። ዝግጅቱን የማቀርብላችሁ ዮሐንስ መኮንን ነኝ።

የመሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዩስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዩስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ህብስት ወይን በተደባለቀበት ውሃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ህብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከህብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመሥዋዕቱ አቀራረብ ወይም ሥርዓተ ቁርባን። ከዚያም በሥርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋኑን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚህ አኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድህነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መሥዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን።
በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3 እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28 በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ ለቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ፣ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍሱና መለኮቱም መላው ክርስቶስ በትክክል በጋሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ።
የቡራኬው ኃይል ከተፈጠረው ይልቃል። ምክንያቱም በቡራኬው ኃይል ራስዋ ተፈጠረው ተለወጣለችና ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባህሪያቸውን መስጠት ባህሪያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በህብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ህብስቱንና ወይኑን በመቀደስ ህብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ፣ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምንጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ጉላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን

ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን፣ የቅድስት መንበርን፣ የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ግንቦት 25 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ግብዣ ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ጥልቅ የሲኖዶሳዊነት ይዘት እንዳለው መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊካዊት ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ግብዣ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ የተልእኮ ማኅበራት ተወካዮችን በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር ቤተ ክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ጋብዘው በሰሜን አሜሪካ ጳጳሳዊ የተልእኮ ማኅበራትን በብሔራዊ ደረጃ ለረጅም ጊዜ በዳይሬክተርነት የመሩት እና የእምነት የተስፋና የፍቅር ብርሃን በመባል የሚታወቁት የሊቀ ጳጳስ ፋልተን ሺን ብፅዕና በመጪው መስከረም ወር እንደሚታወጅ ተናግረዋል። እያንዳንዱ ካቶሊካዊ ማኅበረሰብ በዓለም የተልእኮ እሁድ በመሳተፍ ለመጀመሪያው የስብከተ ወንጌል አገልግሎትና ለወጣት ቤተ ክርስቲያናት በሚደረጉ የሚስዮናዊነት ጥረቶች ጸሎት በማቅረብ መንፈሳዊና ቁሳዊ መሥዋዕቶችን እንዲያቀርቡ ተጋብዟል ሲሉ ሰኞ ግንቦት 24 2018 ዓመተ ምሕረት በቫቲካን በተካሄደው ጳጳሳዊ የተልእኮ ማኅበራት ጠቅላላ ጉባኤ ላይ ለተሳተፉት ሰላምታ ባቀረቡበት ወቅት ገልጸዋል። የማኅበራቱን የቆየ ታሪክ በመቃኘት ለብዙ አስርት ዓመታት ለቤተ ክርስቲያንና ለመላው ዓለም ያበረከቱትን አስተዋጽኦ በማስታወስ ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በያዝነው የጎርጎሮሳውያኑ 2026 ዓመተ ምሕረት ማኅበራቱ በርካታ የሚስዮናዊነት በዓላትን የሚያከብሩ መሆኑን አስታውሰው በተለይም የተቋቋመበትን መቶኛ ዓመት ክብረ በዓል በቀድሞ ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ጥያቄ መሠረት የጥቅምት ወር የዓለም የተልእኮ እሁድ የሚከበርበት መሆኑን አስታውቀዋል። ይህ ዕለት ላለፉት መቶ ዓመታት ለጸሎት ለአስተንትሮና ለቤተ ክርስቲያን የወንጌል ተልእኮ አገልግሎት አስተዋጽኦን ለማበርከት የተወሰነ በተለይም የስብከተ ወንጌል አገልግሎት ገና እየተጀመረ ያሉባቸውን ወጣት ቤተ ክርስቲያናትን የሚታወሱበት ዕለት መሆኑን ቅዱስነታቸው አስገንዝበዋል። ከዓለም የተልእኮ እሁድ አገልግሎቶች መካከል አንዱ በጥንታዊ ቤተ ክርስቲያናት ውስጥ የሚገኙ ሰዎችን ማስታወስ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ በተቋቋሙ ቤተ ክርስቲያናት ውስጥ ያሉትም ቢሆኑ በመላው ቤተ ክርስቲያን የሚስዮናዊነት መንፈስ ውስጥ መሳተፋቸው እጅግ አስፈላጊ ነው ሲሉ አስረድተዋል። በዓለም የተልእኮ እሁድ በሚሰበሰበው የገንዘብ ድጋፍ በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት አማካኝነት የመጀመሪያው የወንጌል አገልግሎት ለሚሰጥባቸውና ከ1130 በላይ ለሚሆኑ አዳዲስ ቤተ ክርስቲያናት ምስረታ አስፈላጊ እርዳታ ማድረግ እንደሚቻል ገልጸው ይህም የቤተ ክርስቲያን መሠረተ ልማቶችን ለማቋቋምና ልዩ ልዩ ሚስዮናዊ ተነሳሽነቶችን ለመደገፍ እንደሚረዳ ገልጸዋል። በተጨማሪም ገንዘቡ በሮም ውስጥ በቀጣይነት ካህናት እያዘጋጁ የሚገኙ 5 ኮሌጆችንና ለትምህርት ወደ ሮም የሚመጡትንና ትምህርታቸውን ከጨረሱ በኋላ ለሚመለሱት የአገራቱ ቤተ ክርስቲያናት ውድ ሀብቶች የሆኑ ካህናትን፣ ገዳማውያንና ገዳማውያትን የሚደግፍ መሆኑን አስታውሰዋል። በኢየሱስ ክርስቶስ አንድ መሆን በተልእኮ መተባበር የሚለውን የዘንድሮውን የዓለም የተልእኮ እሁድ ጭብጥ ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የምእመናንን አንድነት የሚያጎላና የዚህን ዓለም አቀፍ ክብረ በዓል 100ኛ ዓመት የሚገልጽ መሆኑን አስታውሰዋል። ጭብጡ ሁሉም የቤተ ክርስቲያን አባላት በኢየሱስ ክርስቶስ ጠንካራ ኅብረት እንዲኖራቸውና በመለኮታዊ የፍቅር ተልእኮ ውስጥ ወደ ሙሉ አንድነት እንዲመጡ የሚጋብዝና ኢየሱስ ክርስቶስ ከሕማማቱ በፊት ወደ አባቱ ዘንድ ባቀረበው ጸሎቱ ውስጥ የገለጸውን ጥልቅ ፍላጎት የሚያንጸባርቅ ነው ብለዋል። በዚህ ዓመት ጭብጥ ውስጥ የተገለጹ ሐሳቦችን የጠቀሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚመጡት ዓመታት ውስጥ በቤተ ክርስቲያን ውስጥ የሚስዮናዊነት ተሐድሶ ጥሪ መኖሩን በአእምሯቸው እንዲይዙ፣ በኢየሱስ ክርስቶስ ላይ ያተኮረ ሚስዮናዊ አንድነትና ኅብረት እውነተኛ መንፈሳዊነት እንዲኖርና በምዕመናን መካከል የሚደረጉ እንቅስቃሴዎችን እንዲያስተዋውቁ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም በሰሜን አሜሪካ የጳጳሳዊ ተልእኮ ማኅበራት ታዋቂ ዳይሬክተር የነበሩት ሊቀ ጳጳስ አቡነ ፋልተን ጄ ሺን በመስከረም 14 2019 ዓ.ም በሚዙሪ ግዛት ሴንት ሉዊስ ብፅዕናቸው የሚታወጅ መሆኑን ተናግረው ሊቀ ጳጳስ ብፁዕ አቡነ ሺን ለአስርት ዓመታት በሬዲዮና በቴሌቪዥን ሚዲያዎች የሰጡት የወንጌል አገልግሎት የእምነት የተስፋና የፍቅር ብርሃን እንደነበር አስታውሰው ለአገልግሎታቸውም ምስክር እንደሆኑ ተናግረዋል። ማኅበራቱ በአገራትና በሕዝቦች መካከል መለያየት፣ ጦርነትና ግጭት በበዛበት ዓለም ውስጥ ለሚሰጡ ልዩ የወንጌል አገልግሎት አጽንኦት ሰጥተው በዚህም ረገድ ጳጳሳዊ የተልእኮ ማኅበር በተለይም በጥላቻና በአመፅ በተጎዱ አካባቢዎች የእምነት ብርሃንና ክርስቲያናዊ በጎነት በዓለም ዙሪያ ላሉ ሕፃናት በማድረስ ለሚያበረክተው ውድ ተልእኮ ምስጋናቸውን አቅርበዋል። የዚህ ማኅበር እርዳታ ተቋዳሽ ያልሆኑ በርካታ ቦታዎች መኖራቸውን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘራ ክህነት ትምህርት ቤት ጀማሪዎች ለሰብአዊ
መንፈሳዊና ሐዋርያዊ ዝግጅቶች የሚያስፈልጋቸውን ድጋፍ እንደማያገኙ አስረድተው በጳጳሳዊ የተልእኮ ማህበራት የሚስዮናዊነት ሥራ ላይ የሚሳተፉትን በሙሉ ለእግዚአብሔር እናት የተልእኮ ንግሥትና የሚስዮናዊ ቅዱሳን ሁሉ እናት እመቤታችን ቅድስት ድንግል ማርያም አማላጅነት በአደራ በመስጠት ንግግራቸውን ደምድመዋል። ክብራትና ክብራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ጥልቅ የሲኖዶሳዊነት ይዘት እንዳለው ተገለጸ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ጠቅላላ ጉባኤያቸውን በማካሄድ ላይ ለሚገኙት የስዊዘርላንድ ብፁዓን ጳጳሳት ግንቦት 24 2018 ዓመተ ምህረት የቪዲዮ መልእክት ልከዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ግንቦት 17 2018 ዓመተ ምህረት ይፋ ባደረጉት የሰው ልጅ ታላቅነት በሚለው የመጀመሪያ ሐዋርያዊ መልእክታቸው ላይ በማሰላሰል በላኩት የቪዲዮ መልእክት ሰነዱ መዋቅራችንን፣ የአሰራር መንገዳችንንና የስብከተ ወንጌል አቀራረባችንን በሚገባ እንድናጤን ይጠይቀናል ሲሉ ገልጸዋል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ጠቅላላ ጉባኤያቸውን በኤንሲዴልን ገዳም በማካሄድ ላይ ለሚገኙ የስዊዘርላንድ ብፁዓን ጳጳሳት ግንቦት 24 2018 ዓመተ ምህረት የቪዲዮ መልእክት ልከዋል። ብፁዕ ካርዲናል ሚካኤል ቸርኒ በመልእክታቸው ላይ እንደገለጹት እነዚያ ጥረቶች ከሰው ሠራሽ አስተውሎት ጳጳሳዊ ኮሚሽንና የሰው ልጅ ታላቅነት ከተሰኘው የርዕሰ ሊቃነ ጳጳሳት ሐዋርያዊ መልእክት ጋር የተያያዙ ናቸው ሲሉ አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ ለስዊዘርላንድ ብፁዓን ጳጳሳት ጉባኤ የላኩት መልእክት የሰው ልጅ ታላቅነት በሚለው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ላይ ያተኮረ ሲሆን ቅዱስነታቸው በቅርቡ ያቋቋሙትንና ከሰው ሠራሽ አስተውሎት ጋር የተያያዙ ጉዳዮችን እንዲከታተል አደራ በተሰጠው ጳጳሳዊ ኮሚሽን ላይ አጽንኦት ሰጥተዋል። ከጅምሩ እጅግ አስፈላጊ ጥያቄ ቀርቦልናል ያሉት ብፁዕ ካርዲናል ሚካኤል ቸርኒ አዲሱ ጳጳሳዊ ኮሚሽን በየአገራቱ ከሚገኙ ቤተ ክርስቲያናት ጋር ወደ ውይይት እንዴት መግባት እንደሚችልና አብሯቸው በመጓዝ ዛሬ የሰዎች ሠራሽ አስተውሎት የሚያነሳቸውን ተግዳሮቶች በመፍታትና ግንዛቤን በማስጨበጥ እንዴት መደገፍ ይችላል የሚሉ ጥያቄዎች እንደሚገኙበት ተናግረዋል። ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ካስተማሩኝ ታላላቅ ትምህርቶች አንዱ እውነትን አትፍሩ የሚል ነው ያሉት ብፁዕ ካርዲናል ሚካኤል ቸርኒ በቤተ ክርስቲያን ውስጥ የታቀፉ በርካታ ምዕመናንን ጨምሮ ሁላችንም ከእውነታው መዳን ወይም አንዳንድ ጊዜ ከእውነታው መራቅ ምን ያህል ከባድ ፈተና መሆኑን ተረድተናል ሲሉ ጠይቀው የቅዱስነታቸው ሐዋርያዊ መልእክት ከእውነታው ጋር መሳተፍን በትክክል ይጠይቀናል ሲሉ አስረድተዋል። የሰው ልጅ ታላቅነት የሚለው የቅዱስነታቸው ሐዋርያዊ መልእክት የቤተ ክርስቲያኒቱ ማኅበራዊ አስተምሮ ታላላቅ መሠረቶችንና መርሆችን በሚገባ በማረጋገጥ ሰብአዊነታችንን አደጋ ላይ የሚጥሉ ወይም ለሰው ልጅ እድገት ከባድ እንቅፋቶች ከሚሆኑና ከሰው ሠራሽ አስተውሎት ጋር የተያያዙት ብቻ ሳይሆን ሌሎች በርካታ ተግዳሮቶችን እንድንገነዘብ፣ እንድንረዳ፣ እንድንተረጉም፣ እንድንለይና በመጨረሻም እንድንጋፈጥ ያግዘናል ሲሉ አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በመቀጠልም የሰው ልጅ ታላቅነት የሚለው ሐዋርያዊ መልእክት ቤተ ክርስቲያን ሲኖዶሳዊነትን በተጨባጭ እንድትኖር ይጋብዛል ብለው ይህ ሲኖዶሳዊነት ቤተ ክርስቲያኒቱ ውስጣዊ ጥያቄዎች ላይ ብቻ ያተኮረ ሳይሆን ነገር ግን አልፎ አልፎ ከሚያስጨንቁን የዛሬዎቹና የነገዎቹ እውነታዎች ሳንርቅ በድፍረትና በተስፋ ከሌሎች ጋር በኅብረት እንድንጓዝ የሚጠይቀን ነው ሲሉ አስረድተዋል። የሰው ልጅ ታላቅነት ሐዋርያዊ መልእክት ሁሉንም የሚያካትትና የሚቀበል በመሆኑ እጅግ ጥልቅ ነው ያሉት ብፁዕ ካርዲናል ሚካኤል ቸርኒ ማንም ሰው የራሱን ድርሻ ለመወጣት ደካማ እንዳልሆነ ሁሉ ዓለምን የሚያጋጥሙ ተግዳሮቶችን መሸከም የሚችለው ከሌሎች ጋር በመተባበር ነው ብለዋል። በስዊዘርላንድ ካቶሊካዊት ቤተ ክርስቲያን የአስተዳደር ሞዴል ላይ ያሰላሰለው የተቀናጀ የሰው ልጅ ልማት ማስተባበሪያ ጽሕፈት ቤቱ የስዊዘርላንድ ብፁዓን ጳጳሳት በሌሎች በርካታ አገሮች ውስጥም መሠረታዊ በሆኑ ጥያቄዎች ውስጥ ዜጎችን የሚያካትት ቀጥተኛ የዲሞክራሲ ሥርዓትን የመጠቀም ጸጋ እንዳላቸው ገልጸው አሁን ባለው ሁኔታ አኳያ ቤተ ክርስቲያን ለአገራችውና ለተለያዩ ተቃውሞቿ መልካም አስተዳደር ልዩ አስተዋጽኦ እንድታደርግ ተጠርታለች ሲሉ አስገንዝበዋል። በሰው ሠራሽ አስተውሎት ዘመን የሰው ልጅ ጥበቃ የሚለውን የሐዋርያዊ መልእክቱ ንዑስ ርዕስ ያብራሩት ብፁዕ ካርዲናል ሚካኤል ቸርኒ በተጨማሪም አንድ ሰው እነዚህን ባህላዊ ቅርሶች ናቸው ቢልም የወንጌል አገልግሎት ለሐዋርያዊ ድጋፍ፣ ለእርቅና በቤተ ክርስቲያኗ ሕይወት በተጨባጭ ለመሳተፍ እንኳን ጥልቅ ፍላጎቶች መኖራቸውን እንገነዘባለን ሲሉ ተናግረዋል።
የቅዱስነታቸው አዲሱ ሐዋርያዊ መልእክት ብፁዓን ጳጳሳት፣ ካህናትና ሐዋርያዊ ሠራተኞችም ጭምር እውነተኛ የህሊና ምርመራ እንድናደርግ ይጋብዘናል ሲሉ ተናግረው፣ ጥያቄዎቹ ለወንጌል አገልግሎት አስፈላጊ በመሆናቸው ለቅርንጫፎቻችን፣ ለአሰራራችንና እንደ ቤተ ክርስቲያን ከሌሎች ዓለማዊ እውነታዎች ጎን ለጎን በታሪክ መካከል የምንጓዝባቸው መንገዶች በመሆናቸው በራሳችንም ተግባራዊ መሆን አለባቸው ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 25 2018 ዓ.ም ዝግጅታችን ነው።

0: ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘ ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው የፖለቲካ ሥልጣን በሚል ርዕስ በቀረበ አብይ ርዕስ ስር በንቃተ ሕሊና ላይ ተመስርቶ የመቃወም መብት በሚል ንዑስ ርዕስ የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ምጋብዛችሁ። እኔው የዚሁ ዝግጅት አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
1: በንቃተ ሕሊና ላይ ተመስርተው የመቃወም መብት። የመንግሥት ባለሥልጣናት የሚያወጧቸው ሕጎች ግብረ ገባዊ ሥርዓትን፣ መሠረታዊ ሰብአዊ መብቶችን ወይም የወንጌል ትምህርትን የሚጻረሩ ከሆነ ዜጎች እነዚህን ሕጎች ለመቀበል በሕሊና አይገደዱም። ፍትሐዊ ያልሆኑ ሕጎች ግብረ ገባዊ አመለካከት ባላቸው ቅን ሰዎች ሕሊና ላይ ከባድ ችግር ያስከትላሉ። ስለዚህ ከግብረ ገብ አኳያ መጥፎ በሚባሉ ተግባራት እንዲተባበሩ ሲጠየቁ እምቢ ማለት አለባቸው። ይህ እምቢታ ግብረ ገብ የግዴታ ከመሆኑን ባሻገር የፍትሐ ብሔር ሕግ ራሱ ሊያውቀውና ሊጠብቀው የሚገባ መሠረታዊ ሰብአዊ መብት ነው። በንቃተ ሕሊና ላይ ተመስርተው ለሕግ ተገዢ የማይሆኑ ሰዎች ከሕጋዊ ቅጣት ብቻ ሳይሆን በሕግ፣ በሥነ ሥርዓት፣ በፋይናንስና በሙያ ደረጃ ከሚደርስባቸው ማንኛውም አይነት አሉታዊ ውጤት መጠበቅ ይኖርባቸዋል። በፍትሐ ብሔር ሕግ የተፈቀዱ ቢሆኑም እንኳን የእግዚአብሔርን ትእዛዝ የሚጻረሩ ተግባራት ለደንቡ ያህል እንኳን ለመተባበር ከባድ የሕሊና ግዴታ ነው። እንዲሁ አይነቱ ትብብር ከቶኑ የሚደግፍ ማንም የለም። የሌሎችን ነጻነት አያስከብርም። አስቀድሞ በፍትሐ ብሔር ውስጥ የነበረ ነው ሊባልም አይችልም። ስለተወሰደው እርምጃ ከግብረ ገባዊ ኃላፊነት የሚያመልጥ ሰው የለም። በዚህ ኃላፊነት መሠረትም እግዚአብሔር ራሱ ፍርዱን ይሰጣል ይለናል ወደ ሮም ሰዎች ምዕራፍ 2 ቁጥር 6 ወደ ሮም ሰዎች ምዕራፍ 14 ቁጥር 12 ላይ እንደተገለጸው። የመቃወም መብት የተፈጥሮ ሕግ የመደበኛ ሕግ መሠረትና ወሳኝ መሆኑን ማወቅ የተፈጥሮን ሕግ መሠረታዊ መርሆች ክፉኛ ወይም በተደጋጋሚ ለሚጥስ ባለሥልጣን አልታዘዝም ማለት ሕጋዊ መሆኑን ያሳያል። ቅዱስ ቶማስ አኳይናስ እንደ ጻፈው ከሆነ አንድ ሰው የመታዘዝ ግዴታ ያለበት የፍትሕ ሥርዓቱ በሚጠይቀው መሠረት ነው። ስለዚህ የተፈጥሮ ሕግ ለመቃወም መብት መሠረት ነው። ይህ መብት ለመጠቀም ብዙ የተለያዩ ተጨባጭ መንገዶች ሊኖሩ ይችላሉ። ዓላማዎቹ የተለያዩ ናቸው። ዓላማው ከፊል ለውጥ ለማግኘት፣ ለምሳሌ አንዳንድ ሕጎችን ለመለወጥ ወይም ሁኔታው ከሥር መሠረቱ እንዲለወጥ ለመታገል ሊሆን ቢችልም ባለሥልጣናትን መቃወም ነገሮችን በሌላ አቅጣጫ የማየትን አስፈላጊነት ማረጋገጥ ነው። የቤተ ክርስቲያን ማኅበራዊ አስተምሮ የመቃወም መብትን ስለ መጠቀም ያሉትን መመዘኛዎች ያመለክታል። የሚከተሉት ሁኔታዎች ሁሉ ካልተሟሉ በቀር የፖለቲካ ሥልጣንን ጭቆና ለመቃወም የትጥቅ ትግል ማካሄድ ተገቢ አይደለም። ተራ ቁጥር 1 የተረጋገጠ ከባድና የዘለቀ የመሠረታዊ መብቶች ጥሰት መኖር አለበት። ሁለተኛ፣ ችግሩን ለመቅረፍ ሌሎች ዘዴዎች ሁሉ ሊሟጠጡ ይገባል። ቁጥር 3 ተቃውሞ የባሰ ብጥብጥ የማይቀሰቅስ መሆን አለበት። ቁጥር 4 ትግሉ ለመሳካቱ ብርቱ ተስፋ ሊኖር ይገባል። ተራ ቁጥር 5 ከዚህ የተሻለ ሌላ መፍትሄ አለመኖሩ መገለጥ አለበት። የትጥቅ መንገድ መከተል መሠረታዊ ሰብአዊ መብቶችን ክፉኛ የሚጎዳና የአገርን የጋራ ጥቅም አደጋ ላይ የሚጥል ግልጽ የሆነና ስር የሰደደ የጭቆና አገዛዝን ለመገርሰስ እንደ መጨረሻው መፍትሄ ሊታይ በፍጹም አይችልም። ዛሬ የሁከትን መንገድ መከተል የሚያመጣው አደጋ አስከፊነቱ ሲታይ ለግብረ ገብ መህሮች ይበልጥ የተስማማውና የስኬት እድሉ ከሌላው ያላነሰውን ሰላማዊ ተቃውሞ በማንኛውም መልኩ ተመራጭ ያደርገዋል። ሰ መቅጣት የጋራ ጥቅምን ለማስጠበቅ ሲባል ህጋዊ የመንግስት ባለስልጣናት እንደተፈጸመ የወንጀል ክብደት አይቶ ቅጣት የመበየን መብቱና ግዴታዎችን መጠቀም አለበት። መንግስት ሰብአዊ መብቶችንና መሰረታዊ የሲቪል ህይወቶችን ደንቦችን የሚጎዳ ባህሪያትን የመግታትና በቅጣት አማካይነት በወንጀል ተግባር የተፈጠረውን የስርዓት ቀውስ የማደስ ድርብ ኃላፊነት አላቸው። በህግ አግባብ በሚመራ መንግስት ቅጣት የመወሰን ስልጣን በትክክል የተሰጠው ለፍርድ ቤቶች ብቻ ነው። በሕግ አውጪ፣ በሕግ አስፈጻሚና በሕግ ተርጓሚ አካላት መካከል ያሉትን ተገቢ ግንኙነቶች የሚወስኑ የዘመናዊ መንግስታት ሕግ መንግስታት ለሕግ ተርጓሚ አካላት አስፈላጊው ነጻነት መኖሩን ያረጋግጣሉ። የቅጣት ዓላማ የሕዝብን ጸጥታና የግለሰቦችን ደህንነት ለመጠበቅ ብቻ አይደለም፤ የወንጀለኛውን ባህሪ የማረም መሳሪያም ናቸው። ይህ ወንጀልን የማረም ተግባር ወንጀል የፈጸመ ወገን ቅጣቱ በፍቃደኝነት የሚቀበልበት የሞራል ካሳ ዋጋውንም ይይዛል። እዚህ ላይ ሁለት ዓላማ አለ። አንዱ በደለኛውን ሰው ከህብረተሰቡ ጋር መልሶ ለማቀላቀል ሲሆን፣ ሁለተኛው በተፈጸመው ወንጀል ምክንያት የተበላሸውን ማኅበራዊ ግንኙነት ለማደስ የሚያስችል አስታራቂ ፍትሕ ለመጠበቅ ነው። በዚህ ረገድ የወህኒ ቤቶች ኃላፊዎች የሚጠበቅባቸው ተግባር ይህ ሥራ ካለው ሃይማኖታዊ ገጽታ ብቻ ሳይሆን የእስረኞችን ክብር ከመጠበቅ አንጻርም ወሳኝነት ያለው ነው። መጥፎ አጋጣሚ ሆኖ እስረኞች የእስራት ጊዜያቸውን የሚያሳልፉባቸው ሁኔታዎች ሁልጊዜ ክብራቸውን የሚያስጠብቁ አይደሉም። ብዙውን ጊዜ ወህኒ ቤቶች አዲስ ወንጀሎች የሚፈጸሙባቸው ቦታዎች ይሆናሉ። ይሁን እንጂ የወህኒ ቤቶች አካባቢ ለማኅበራዊ ጉዳዮች ያለውን ክርስቲያናዊ ስሜት ለመመስከር ጥሩ አጋጣሚ ናቸው። ታስሬ ነበር ጠይቃችሁኛልን ተብለው እንደተጻፈው ነው የማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 36 ላይ እንደተገለጸው። በባህሪው ሁልጊዜ ግላዊ የሆነውን የወንጀል ድርጊት የፈጸመውን ሰው ተጠያቂ የማድረግ ሥራ የሚሰሩ አካላት እውነትን በጥንቃቄ ለመፈተሽ ጥረት ማድረግ አለባቸው። ተግባራቸውንም ለሰው ክብርና መብት በመስጠት ማከናወን ይኖርባቸዋል። ይህም የወንጀለኛውንና የንጹሐኑን ሰው መብቶች ማረጋገጥ ማለት ነው። መጀመሪያ ወንጀሉ ካልተረጋገጠ በቀር ቅጣት መወሰን አይቻልም የሚለውን ሕጋዊ መርሆ ማስታወስ ያስፈልጋል። ከባድ ወንጀል በተፈጸመበት ሁኔታ እንኳን ምርመራ ሲካሄድ ሰውን ማሰቃየት እንዳይኖር በብርቱ ጥንቃቄ ቁጥጥር መደረግም ይኖርበታል። የክርስቶስ ደቀ መዝሙር እነዚህን ተገቢነት የሌላቸውን የሰው ክብር በአሰቃዩም በተሰቃዩም የሚዋረድበትን ዘዴዎች ከመጠቀም ይታቀባል። ሰብአዊ መብቶችን የሚመለከቱ ዓለም አቀፍ የፍትሕ ሥርዓቶችን በትክክል እንደሚያመለክቱት ሰውን ማሰቃየት ክልክል ነው። ይህም በማንኛውም ሁኔታ ሊታለፍ የማይችል መርሆ ነው። እንደዚሁም ለፍርድ ቤት የሚሆን ጠቃሚ መረጃ ለማግኘት ሲባል ብቻ ሰውን ማሰር ክልክል ነው። ከዚህም በተጨማሪ ፍርድ በአፋጣኝ መሰጠት አለበት። ያለአግባብ የፍርድ ሂደትን ማራዘም ለዜጎች በጣም ከባድና የባሰ በደል መሆኑን ማረጋገጥ ያስፈልጋል። የፍርድ ቤት ባለሥልጣናትን በምርመራ ሂደት ተከሳሾች ምስጢር ለመጠበቅ ያለውን መብት ላለመጋፋትና እስካልተፈረደበት ድረስ ንጹሕ ነኝ የማለትን መርሆ ላለመጣስ ብርቱ ጥንቃቄ ማድረግ ይጠበቅባቸዋል። ዳኞች እንኳን ስህተት ስለሚሰሩ ሕጉ በፍርድ ሂደት ለተፈጸመ ስህተት ለሰለባዎቹ ተገቢ መካሻ የሚሰጥ መሆን አለበት። በኅብረተሰብ ዘንድ ሕጋዊ መከላከያ ተብሎ ቢታይም የሞት ቅጣትን የሚቃወም የሕዝብ አስተሳሰብ እያደገ መምጣቱ ለቤተ ክርስቲያን የተስፋ ምልክት ነው። በመሠረቱ ዘመናዊ ኅብረተሰብ ለወንጀለኞች የተሃድሶ ዕድል ሳይነፍቅ ወንጀለኞችንና ወንጀልን የሚቆጣጠርባቸው ውጤታማ ዘዴዎች አሉት። ይሁን እንጂ የወንጀለኛውን ማንነት ኃላፊነት ሙሉ በሙሉ ማረጋገጥ እንዳለ ሆኖ መደበኛው የቤተ ክርስቲያን አስተምሮ የሰዎችን ሕይወት ከአጥቂ ለመከላከል ብቻ መንገድ እስከሆነ ድረስ የሞት ቅጣትን ከግምት ውጪ አያደርገውም። ከጋራ ጥቅም ተጨባጭ ሁኔታ እንዲሁም ከሰው ልጅ ክብር ጋር የሚጣጣሙ በመሆናቸው ያለ ደም መፍሰስ ወንጀልን የመከላከልና የቅጣት ዘዴዎች ተመራጭነት አላቸው በርካታ ሀገሮች የሞት ቅጣትን ለማስቀረት ወይም አፈጻጸሙን ለማዘግየት ማቀዳቸው ወንጀለኛውን መግደል ፍጹም አስፈላጊ የሚሆኑባቸው አጋጣሚዎች የሉም ባይባልም በጣም ትንሽ ለመሆናቸው ማረጋገጫ ነው። ብዙ ህዝብ የሞት ቅጣትን የጣለ መምጣቱና ቅጣቱንም ለማስቀረት ወይም ለመግታት የተለያዩ እቅዶች መኖራቸው ያደገ ለመጣው ግብረ ገባዊ ግንዛቤ አይነተኛ መገለጫ ነው።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
1: ክብራንና ክብራት አድማጮቻችን የቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ላይ በንቃተ ህሊና ላይ ተመስርቶ የመቃወም መብት በሚል አርዕስት የቀረበ ከአንቀጽ 399 እስከ አንቀጽ 405 ድረስ የነበረውን ጽሑፍ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክብራትና ክብራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና አመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ግንቦት 25 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ግብዣ ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ጥልቅ የሲኖዶሳዊነት ይዘት እንዳለው መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊካዊት ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ግብዣ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ የተልእኮ ማኅበራት ተወካዮችን በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር ቤተ ክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ጋብዘው በሰሜን አሜሪካ ጳጳሳዊ የተልእኮ ማኅበራትን በብሔራዊ ደረጃ ለረጅም ጊዜ በዳይሬክተርነት የመሩት እና የእምነት የተስፋና የፍቅር ብርሃን በመባል የሚታወቁት የሊቀ ጳጳስ ፋልተንሺን ብፅዕና በመጪው መስከረም ወር እንደሚታወጅ ተናግረዋል። እያንዳንዱ ካቶሊካዊ ማኅበረሰብ በዓለም የተልእኮ እሁድ በመሳተፍ ለመጀመሪያው የስብከተ ወንጌል አገልግሎትና ለወጣት ቤተ ክርስቲያናት በሚደረጉ የሚስዮናዊነት ጥረቶች ጸሎት በማቅረብ መንፈሳዊና ቁሳዊ መሥዋዕቶችን እንዲያቀርቡ ተጋብዟል ሲሉ ሰኞ ግንቦት 24 2018 ዓመተ ምሕረት በቫቲካን በተካሄደው ጳጳሳዊ የተልእኮ ማኅበራት ጠቅላላ ጉባኤ ላይ ለተሳተፉት ሰላምታ ባቀረቡበት ወቅት ገልጸዋል። የማኅበራቱን የቆየ ታሪክ በመቃኘት ለብዙ አስርት ዓመታት ለቤተ ክርስቲያንና ለመላው ዓለም ያበረከቱትን አስተዋጽኦ በማስታወስ ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በያዝነው የጎርጎሮሳውያኑ 2026 ዓመተ ምሕረት ማኅበራቱ በርካታ የሚስዮናዊነት በዓላትን የሚያከብሩ መሆኑን አስታውሰው በተለይም የተቋቋመበትን መቶኛ ዓመት ክብረ በዓል በቀድሞ ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ጥያቄ መሠረት የጥቅምት ወር የዓለም የተልእኮ እሁድ የሚከበርበት መሆኑን አስታውቀዋል። ይህ ዕለት ላለፉት መቶ ዓመታት ለጸሎት ለአስተንትኖና ለቤተ ክርስቲያን የወንጌል ተልእኮ አገልግሎት አስተዋጽኦን ለማበረከት የተወሰነ በተለይም የስብከተ ወንጌል አገልግሎት ገና እየተጀመረ ያሉባቸውን ወጣት ቤተ ክርስቲያናትን የሚታወሱበት ዕለት መሆኑን ቅዱስነታቸው አስገንዝበዋል። ከዓለም የተልእኮ እሁድ አገልግሎቶች መካከል አንዱ በጥንታዊ ቤተ ክርስቲያናት ውስጥ የሚገኙ ሰዎችን ማስታወስ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ በተቋቋሙ ቤተ ክርስቲያናት ውስጥ ያሉትም ቢሆኑ በመላው ቤተ ክርስቲያን የሚስዮናዊነት መንፈስ ውስጥ መሳተፋቸው እጅግ አስፈላጊ ነው ሲሉ አስረድተዋል። በዓለም የተልእኮ እሁድ በሚሰበሰበው የገንዘብ ድጋፍ በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት አማካኝነት የመጀመሪያው የወንጌል አገልግሎት ለሚሰጥባቸውና ከ1130 በላይ ለሚሆኑ አዳዲስ ቤተ ክርስቲያናት ምስረታ አስፈላጊ እርዳታ ማድረግ እንደሚቻል ገልጸው ይህም የቤተ ክርስቲያን መሠረተ ልማቶችን ለማቋቋምና ልዩ ልዩ ሚስዮናዊ ተነሳሽነቶችን ለመደገፍ እንደሚረዳ ገልጸዋል። በተጨማሪም ገንዘቡ በሮም ውስጥ በቀጣይነት ካህናት እያዘጋጁ የሚገኙ 5 ኮሌጆችንና ለትምህርት ወደ ሮም የሚመጡትንና ትምህርታቸውን ከጨረሱ በኋላ ለሚመለሱት የአገራቱ ቤተ ክርስቲያናት ውድ ሀብቶች የሆኑ ካህናትን፣ ገዳማውያንና ገዳማውያትን የሚደግፍ መሆኑን አስታውሰዋል። በኢየሱስ ክርስቶስ አንድ መሆን በተልእኮ መተባበር የሚለውን የዘንድሮውን የዓለም የተልእኮ እሁድ ጭብጥ ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የምእመናንን አንድነት የሚያጎላና የዚህን ዓለም አቀፍ ክብረ በዓል 100ኛ ዓመት የሚገልጽ መሆኑን አስታውሰዋል። ጭብጡ ሁሉም የቤተ ክርስቲያን አባላት በኢየሱስ ክርስቶስ ጠንካራ ኅብረት እንዲኖራቸውና በመለኮታዊ የፍቅር ተልእኮ ውስጥ ወደ ሙሉ አንድነት እንዲመጡ የሚጋብዝና ኢየሱስ ክርስቶስ ከሕማማቱ በፊት ወደ አባቱ ዘንድ ባቀረበው ጸሎቱ ውስጥ የገለጸውን ጥልቅ ፍላጎት የሚያንጸባርቅ ነው ብለዋል። በዚህ ዓመት ጭብጥ ውስጥ የተገለጹ ሐሳቦችን የጠቀሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚመጡት ዓመታት ውስጥ በቤተ ክርስቲያን ውስጥ የሚስዮናዊነት ተሐድሶ ጥሪ መኖሩን በአእምሯቸው እንዲይዙ፣ በኢየሱስ ክርስቶስ ላይ ያተኮረ ሚስዮናዊ አንድነትና ኅብረት እውነተኛ መንፈሳዊነት እንዲኖርና በምዕመናን መካከል የሚደረጉ እንቅስቃሴዎችን እንዲያስተዋውቁ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም በሰሜን አሜሪካ የጳጳሳዊ ተልእኮ ማኅበራት ታዋቂ ዳይሬክተር የነበሩት ሊቀ ጳጳስ አቡነ ፋልተንጄሽን በመስከረም 14 2019 ዓ.ም በሚዙሪ ግዛት ሴንት ሉዊስ ብፅዕናቸው የሚታወጅ መሆኑን ተናግረው ሊቀ ጳጳስ ብፁዕ አቡነ ሺን ለአስርት ዓመታት በሬዲዮና በቴሌቪዥን ሚዲያዎች የሰጡት የወንጌል አገልግሎት የእምነት የተስፋና የፍቅር ብርሃን እንደነበር አስታውሰው ለአገልግሎታቸውም ምስክር እንደሆኑ ተናግረዋል። ማኅበራቱ በአገራትና በሕዝቦች መካከል መለያየት፣ ጦርነትና ግጭት በበዛበት ዓለም ውስጥ ለሚሰጡ ልዩ የወንጌል አገልግሎት አጽንኦት ሰጥተው በዚህም ረገድ ጳጳሳዊ የተልእኮ ማኅበር በተለይም በጥላቻና በአመፅ በተጎዱ አካባቢዎች የእምነት ብርሃንና ክርስቲያናዊ በጎነት በዓለም ዙሪያ ላሉ ሕፃናት በማድረስ ለሚያበረክተው ውድ ተልእኮ ምስጋናቸውን አቅርበዋል። የዚህ ማኅበር እርዳታ ተቋዳሽ ያልሆኑ በርካታ ቦታዎች መኖራቸውን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘራ ክህነት ትምህርት ቤት ጀማሪዎች ለሰብአዊ
መንፈሳዊና ሐዋርያዊ ዝግጅቶች የሚያስፈልጋቸውን ድጋፍ እንደማያገኙ አስረድተው በጳጳሳዊ የተልእኮ ማኅበራት የሚስዮናዊነት ሥራ ላይ የሚሳተፉትን በሙሉ ለእግዚአብሔር እናት የተልእኮ ንግሥትና የሚስዮናዊ ቅዱሳን ሁሉ እናት እመቤታችን ቅድስት ድንግል ማርያም አማላጅነት በአደራ በመስጠት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ጥልቅ የሲኖዶሳዊነት ይዘት እንዳለው ተገለጸ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ጠቅላላ ጉባኤያቸውን በማካሄድ ላይ ለሚገኙት የስዊዘርላንድ ብፁዓን ጳጳሳት ግንቦት 24 2018 ዓመተ ምሕረት የቪዲዮ መልእክት ልከዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ግንቦት 17 2018 ዓመተ ምሕረት ይፋ ባደረጉት የሰው ልጅ ታላቅነት በሚለው የመጀመሪያ ሐዋርያዊ መልእክታቸው ላይ በማሰላሰል በላኩት የቪዲዮ መልእክት ሰነዱ መዋቅራችንን፣ የአሰራር መንገዳችንንና የስብከተ ወንጌል አቀራረባችንን በሚገባ እንድናጤን ይጠይቀናል ሲሉ ገልጸዋል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ጠቅላላ ጉባኤያቸውን በኢንሲደልን ገዳም በማካሄድ ላይ ለሚገኙ የስዊዘርላንድ ብፁዓን ጳጳሳት ግንቦት 24 2018 ዓመተ ምሕረት የቪዲዮ መልእክት ልከዋል። ብፁዕ ካርዲናል ሚካኤል ቸርኒ በመልእክታቸው ላይ እንደገለጹት እነዚያ ጥረቶች ከሰው ሠራሽ አስተውሎት ጳጳሳዊ ኮሚሽንና የሰው ልጅ ታላቅነት ከተሰኘው የርዕሰ ሊቃነ ጳጳሳት ሐዋርያዊ መልእክት ጋር የተያያዙ ናቸው ሲሉ አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ ለስዊዘርላንድ ብፁዓን ጳጳሳት ጉባኤ የላኩት መልእክት የሰው ልጅ ታላቅነት በሚለው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ላይ ያተኮረ ሲሆን ቅዱስነታቸው በቅርቡ ያቋቋሙትንና ከሰው ሠራሽ አስተውሎት ጋር የተያያዙ ጉዳዮችን እንዲከታተል አደራ በተሰጠው ጳጳሳዊ ኮሚሽን ላይ አጽንኦት ሰጥተዋል። ከጅምሩ እጅግ አስፈላጊ ጥያቄ ቀርቦልናል ያሉት ብፁዕ ካርዲናል ሚካኤል ቸርኒ አዲሱ ጳጳሳዊ ኮሚሽን በየአገራቱ ከሚገኙ ቤተ ክርስቲያናት ጋር ወደ ውይይት እንዴት መግባት እንደሚችልና አብሯቸው በመጓዝ ዛሬ የሰዎች ሠራሽ አስተውሎት የሚያነሳቸውን ተግዳሮቶች በመፍታትና ግንዛቤን በማስጨበጥ እንዴት መደገፍ ይችላል የሚሉ ጥያቄዎች እንደሚገኙበት ተናግረዋል። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ካስተማሩኝ ታላላቅ ትምህርቶች አንዱ እውነትን አትፍሩ የሚል ነው ያሉት ብፁዕ ካርዲናል ሚካኤል ቸርኒ በቤተ ክርስቲያን ውስጥ የታቀፉ በርካታ ምዕመናንን ጨምሮ ሁላችንም ከእውነታው መዳን ወይም አንዳንድ ጊዜ ከእውነታው መራቅ ምን ያህል ከባድ ፈተና መሆኑን ተረድተናል ሲሉ ጠይቀው የቅዱስነታቸው ሐዋርያዊ መልእክት ከእውነታው ጋር መሳተፍን በትክክል ይጠይቀናል ሲሉ አስረድተዋል። የሰው ልጅ ታላቅነት የሚለው የቅዱስነታቸው ሐዋርያዊ መልእክት የቤተ ክርስቲያኒቱ ማኅበራዊ አስተምሮ ታላላቅ መሠረቶችንና መርሆችን በሚገባ በማረጋገጥ ሰብአዊነታችንን አደጋ ላይ የሚጥሉ ወይም ለሰው ልጅ እድገት ከባድ እንቅፋቶች ከሚሆኑና ከሰው ሠራሽ አስተውሎት ጋር የተያያዙት ብቻ ሳይሆን ሌሎች በርካታ ተግዳሮቶችን እንድንገነዘብ፣ እንድንረዳ፣ እንድንተረጉም፣ እንድንለይና በመጨረሻም እንድንጋፈጥ ያግዘናል ሲሉ አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በመቀጠልም የሰው ልጅ ታላቅነት የሚለው ሐዋርያዊ መልእክት ቤተ ክርስቲያን ሲኖዶሳዊነትን በተጨባጭ እንድትኖር ይጋብዛል ብለው ይህ ሲኖዶሳዊነት ቤተ ክርስቲያኒቱ ውስጣዊ ጥያቄዎች ላይ ብቻ ያተኮረ ሳይሆን ነገር ግን አልፎ አልፎ ከሚያስጨንቁን የዛሬዎቹና የነገዎቹ እውነታዎች ሳንርቅ በድፍረትና በተስፋ ከሌሎች ጋር በኅብረት እንድንጓዝ የሚጠይቀን ነው ሲሉ አስረድተዋል። የሰው ልጅ ታላቅነት ሐዋርያዊ መልእክት ሁሉንም የሚያካትትና የሚቀበል በመሆኑ እጅግ ጥልቅ ነው ያሉት ብፁዕ ካርዲናል ሚካኤል ቸርኒ ማንም ሰው የራሱን ድርሻ ለመወጣት ደካማ እንዳልሆነ ሁሉ ዓለምን የሚያጋጥሙ ተግዳሮቶችን መሸከም የሚችለው ከሌሎች ጋር በመተባበር ነው ብለዋል። በስዊዘርላንድ ካቶሊካዊት ቤተ ክርስቲያን የአስተዳደር ሞዴል ላይ ያሰላሰለው የተቀናጀ የሰው ልጅ ልማት ማስተባበሪያ ጽሕፈት ቤቱ የስዊዘርላንድ ብፁዓን ጳጳሳት በሌሎች በርካታ አገሮች ውስጥም መሠረታዊ በሆኑ ጥያቄዎች ውስጥ ዜጎችን የሚያካትት ቀጥተኛ የዲሞክራሲ ሥርዓትን የመጠቀም ጸጋ እንዳላቸው ገልጸው አሁን ባለው ሁኔታ አኳያ ቤተ ክርስቲያን ለአገራችውና ለተለያዩ ተቃውሞቿ መልካም አስተዳደር ልዩ አስተዋጽኦ እንድታደርግ ተጠርታለች ሲሉ አስገንዝበዋል። በሰው ሠራሽ አስተውሎት ዘመን የሰው ልጅ ጥበቃ የሚለውን የሐዋርያዊ መልእክቱ ንዑስ ርዕስ ያብራሩት ብፁዕ ካርዲናል ሚካኤል ቸርኒ በተጨማሪም አንድ ሰው እነዚህን ባህላዊ ቅርሶች ናቸው ቢልም ለወንጌል አገልግሎት፣ ለሐዋርያዊ ድጋፍ፣ ለእርቅና በቤተ ክርስቲያኗ ሕይወት በተጨባጭ ለመሳተፍ እንኳን ጥልቅ ፍላጎቶች መኖራቸውን እንገነዘባለን ሲሉ ተናግረዋል።
የቅዱስነታቸው አዲሱ ሐዋርያዊ መልእክት ብፁዓን ጳጳሳት፣ ካህናትና ሐዋርያዊ ሠራተኞችም ጭምር እውነተኛ የህሊና ምርመራ እንድናደርግ ይጋብዘናል ሲሉ ተናግረው፣ ጥያቄዎቹ ለወንጌል አገልግሎት አስፈላጊ በመሆናቸው ለቅርንጫፎቻችን፣ ለአሰራራችንና እንደ ቤተ ክርስቲያን ከሌሎች ዓለማዊ እውነታዎች ጎን ለጎን በታሪክ መካከል የምንጓዝባቸው መንገዶች በመሆናቸው በራሳችንም ተግባራዊ መሆን አለባቸው ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 25 2018 ዓ.ም ዝግጅታችን ነው።

0: ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘ ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው የፖለቲካ ሥልጣን በሚል ርዕስ በቀረበ አብይ ርዕስ ስር በንቃተ ሕሊና ላይ ተመስርቶ የመቃወም መብት በሚል ንዑስ ርዕስ የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ምጋብዛችሁ። እኔው የዚሁ ዝግጅት አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
1: በንቃተ ሕሊና ላይ ተመስርተው የመቃወም መብት። የመንግሥት ባለሥልጣናት የሚያወጧቸው ሕጎች ግብረ ገባዊ ሥርዓትን፣ መሠረታዊ ሰብአዊ መብቶችን ወይም የወንጌል ትምህርትን የሚጻረሩ ከሆነ ዜጎች እነዚህን ሕጎች ለመቀበል በሕሊና አይገደዱም። ፍትሐዊ ያልሆኑ ሕጎች ግብረ ገባዊ አመለካከት ባላቸው ቅን ሰዎች ሕሊና ላይ ከባድ ችግር ያስከትላሉ። ስለዚህ ከግብረ ገብ አኳያ መጥፎ በሚባሉ ተግባራት እንዲተባበሩ ሲጠየቁ እምቢ ማለት አለባቸው። ይህ እምቢታ ግብረ ገብ የግዴታ ከመሆኑን ባሻገር የፍትሐ ብሔር ሕግ ራሱ ሊያውቀውና ሊጠብቀው የሚገባ መሠረታዊ ሰብአዊ መብት ነው። በንቃተ ሕሊና ላይ ተመስርተው ለሕግ ተገዢ የማይሆኑ ሰዎች ከሕጋዊ ቅጣት ብቻ ሳይሆን በሕግ፣ በሥነ ሥርዓት፣ በፋይናንስና በሙያ ደረጃ ከሚደርስባቸው ማንኛውም አይነት አሉታዊ ውጤት መጠበቅ ይኖርባቸዋል። በፍትሐ ብሔር ሕግ የተፈቀዱ ቢሆኑም እንኳን የእግዚአብሔርን ትእዛዝ የሚጻረሩ ተግባራት ለደንቡ ያህል እንኳን ለመተባበር ከባድ የሕሊና ግዴታ ነው። እንዲሁ አይነቱ ትብብር ከቶኑ የሚደግፍ ማንም የለም። የሌሎችን ነጻነት አያስከብርም። አስቀድሞ በፍትሐ ብሔር ውስጥ የነበረ ነው ሊባልም አይችልም። ስለተወሰደው እርምጃ ከግብረ ገባዊ ኃላፊነት የሚያመልጥ ሰው የለም። በዚህ ኃላፊነት መሠረትም እግዚአብሔር ራሱ ፍርዱን ይሰጣል ይለናል ወደ ሮም ሰዎች ምዕራፍ 2 ቁጥር 6 ወደ ሮም ሰዎች ምዕራፍ 14 ቁጥር 12 ላይ እንደተገለጸው። የመቃወም መብት የተፈጥሮ ሕግ የመደበኛ ሕግ መሠረትና ወሳኝ መሆኑን ማወቅ የተፈጥሮን ሕግ መሠረታዊ መርሆች ክፉኛ ወይም በተደጋጋሚ ለሚጥስ ባለሥልጣን አልታዘዝም ማለት ሕጋዊ መሆኑን ያሳያል። ቅዱስ ቶማስ አኳይናስ እንደ ጻፈው ከሆነ አንድ ሰው የመታዘዝ ግዴታ ያለበት የፍትሕ ሥርዓቱ በሚጠይቀው መሠረት ነው። ስለዚህ የተፈጥሮ ሕግ ለመቃወም መብት መሠረት ነው። ይህ መብት ለመጠቀም ብዙ የተለያዩ ተጨባጭ መንገዶች ሊኖሩ ይችላሉ። ዓላማዎቹ የተለያዩ ናቸው። ዓላማው ከፊል ለውጥ ለማግኘት፣ ለምሳሌ አንዳንድ ሕጎችን ለመለወጥ ወይም ሁኔታው ከሥረ መሠረቱ እንዲለወጥ ለመታገል ሊሆን ቢችልም ባለሥልጣናትን መቃወም ነገሮችን በሌላ አቅጣጫ የማየትን አስፈላጊነት ማረጋገጥ ነው። የቤተ ክርስቲያን ማኅበራዊ አስተምሮ የመቃወም መብትን ስለ መጠቀም ያሉትን መመዘኛዎች ያመለክታል። የሚከተሉት ሁኔታዎች ሁሉ ካልተሟሉ በቀር የፖለቲካ ሥልጣንን ጭቆና ለመቃወም የትጥቅ ትግል ማካሄድ ተገቢ አይደለም። ተራ ቁጥር 1 የተረጋገጠ ከባድና የዘለቀ የመሠረታዊ መብቶች ጥሰት መኖር አለበት። ሁለተኛ፣ ችግሩን ለመቅረፍ ሌሎች ዘዴዎች ሁሉ ሊሟጠጡ ይገባል። ቁጥር 3 ተቃውሞ የባሰ ብጥብጥ የማይቀሰቅስ መሆን አለበት። ቁጥር 4 ትግሉ ለመሳካቱ ብርቱ ተስፋ ሊኖር ይገባል። ተራ ቁጥር 5 ከዚህ የተሻለ ሌላ መፍትሄ አለመኖሩ መገለጥ አለበት። የትጥቅ መንገድ መከተል መሠረታዊ ሰብአዊ መብቶችን ክፉኛ የሚጎዳና የአገርን የጋራ ጥቅም አደጋ ላይ የሚጥል ግልጽ የሆነና ስር የሰደደ የጭቆና አገዛዝን ለመገርሰስ እንደ መጨረሻው መፍትሄ ሊታይ በፍጹም አይችልም። ዛሬ የሁከትን መንገድ መከተል የሚያመጣው አደጋ አስከፊነቱ ሲታይ ለግብረ ገብ መህሮች ይበልጥ የተስማማውና የስኬት እድሉ ከሌላው ያላነሰውን ሰላማዊ ተቃውሞ በማንኛውም መልኩ ተመራጭ ያደርገዋል። ሰ መቅጣት የጋራ ጥቅምን ለማስጠበቅ ሲባል ህጋዊ የመንግስት ባለስልጣናት እንደ ተፈጸመ የወንጀል ክብደት አይቶ ቅጣት የመበየን መብቱና ግዴታዎችን መጠቀም አለበት። መንግስት ሰባዊ መብቶችንና መሰረታዊ የሲቪል ህይወቶችን ደንቦችን የሚጎዳ ባህሪያትን የመግታትና በቅጣት አማካይነት በወንጀል ተግባር የተፈጠረውን የስርዓት ቀውስ የማደስ ድርብ ኃላፊነት አላቸው። በህግ አግባብ በሚመራ መንግስት ቅጣት የመወሰን ስልጣን በትክክል የተሰጠው ለፍርድ ቤቶች ብቻ ነው። በሕግ አውጪ፣ በሕግ አስፈጻሚና በሕግ ተርጓሚ አካላት መካከል ያሉትን ተገቢ ግንኙነቶች የሚወስኑ የዘመናዊ መንግስታት ሕግ መንግስታት ለሕግ ተርጓሚ አካላት አስፈላጊው ነጻነት መኖሩን ያረጋግጣሉ። የቅጣት ዓላማ የሕዝብን ጸጥታና የግለሰቦችን ደህንነት ለመጠበቅ ብቻ አይደለም፤ የወንጀለኛውን ባህሪ የማረም መሳሪያም ናቸው። ይህ ወንጀልን የማረም ተግባር ወንጀል የፈጸመው ወገን ቅጣቱ በፍቃደኝነት የሚቀበልበት የሞራል ካሳ ዋጋውንም ይይዛል። እዚህ ላይ ሁለት ዓላማ አለ። አንዱ በደለኛውን ሰው ከህብረተሰቡ ጋር መልሶ ለማቀላቀል ሲሆን፣ ሁለተኛው በተፈጸመው ወንጀል ምክንያት የተበላሸውን ማኅበራዊ ግንኙነት ለማደስ የሚያስችል አስታራቂ ፍትሕ ለመጠበቅ ነው። በዚህ ረገድ የወህኒ ቤቶች ኃላፊዎች የሚጠበቅባቸው ተግባር ይህ ሥራ ካለው ሃይማኖታዊ ገጽታ ብቻ ሳይሆን የእስረኞችን ክብር ከመጠበቅ አንጻርም ወሳኝነት ያለው ነው። መጥፎ አጋጣሚ ሆኖ እስረኞች የእስራት ጊዜያቸውን የሚያሳልፉባቸው ሁኔታዎች ሁልጊዜ ክብራቸውን የሚያስጠብቁ አይደሉም። ብዙውን ጊዜ ወህኒ ቤቶች አዲስ ወንጀሎች የሚፈጸሙባቸው ቦታዎች ይሆናሉ። ይሁን እንጂ የወህኒ ቤቶች አካባቢ ለማኅበራዊ ጉዳዮች ያለውን ክርስቲያናዊ ስሜት ለመመስከር ጥሩ አጋጣሚ ናቸው። ታስሬ ነበር ጠይቃችሁኛልን ተብለው እንደተጻፈው ነው የማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 36 ላይ እንደተገለጸው። በባህሪው ሁልጊዜ ግላዊ የሆነውን የወንጀል ድርጊት የፈጸመውን ሰው ተጠያቂ የማድረግ ሥራ የሚሰሩ አካላት እውነትን በጥንቃቄ ለመፈተሽ ጥረት ማድረግ አለባቸው። ተግባራቸውንም ለሰው ክብርና መብት በመስጠት ማከናወን ይኖርባቸዋል። ይህም የወንጀለኛውንና የንጹሐኑን ሰው መብቶች ማረጋገጥ ማለት ነው። መጀመሪያ ወንጀሉ ካልተረጋገጠ በቀር ቅጣት መወሰን አይቻልም የሚለውን ሕጋዊ መርሆ ማስታወስ ያስፈልጋል። ከባድ ወንጀል በተፈጸመበት ሁኔታ እንኳን ምርመራ ሲካሄድ ሰውን ማሰቃየት እንዳይኖር በብርቱ ጥንቃቄ ቁጥጥር መደረግም ይኖርበታል። የክርስቶስ ደቀ መዝሙር እነዚህን ተገቢነት የሌላቸውን የሰው ክብር በአሰቃዩም በተሰቃዩም የሚዋረድበትን ዘዴዎች ከመጠቀም ይታቀባል። ሰብአዊ መብቶችን የሚመለከቱ ዓለም አቀፍ የፍትሕ ሥርዓቶችን በትክክል እንደሚያመለክቱት ሰውን ማሰቃየት ክልክል ነው። ይህም በማንኛውም ሁኔታ ሊታለፍ የማይችል መርሆ ነው። እንደዚሁም ለፍርድ ቤት የሚሆን ጠቃሚ መረጃ ለማግኘት ሲባል ብቻ ሰውን ማሰር ክልክል ነው። ከዚህም በተጨማሪ ፍርድ በአፋጣኝ መሰጠት አለበት። ያለአግባብ የፍርድ ሂደትን ማራዘም ለዜጎች በጣም ከባድና የባሰ በደል መሆኑን ማረጋገጥ ያስፈልጋል። የፍርድ ቤት ባለሥልጣናትን በምርመራ ሂደት ተከሳሾች ምስጢር ለመጠበቅ ያለውን መብት ላለመጋፋትና እስካልተፈረደበት ድረስ ንጹሕ ነኝ የማለትን መርሆ ላለመጣስ ብርቱ ጥንቃቄ ማድረግ ይጠበቅባቸዋል። ዳኞች እንኳን ስህተት ስለሚሰሩ ሕጉ በፍርድ ሂደት ለተፈጸመ ስህተት ለሰለባዎቹ ተገቢ መካሻ የሚሰጥ መሆን አለበት። በኅብረተሰብ ዘንድ ሕጋዊ መከላከያ ተብሎ ቢታይም የሞት ቅጣትን የሚቃወም የሕዝብ አስተሳሰብ እያደገ መምጣቱ ለቤተ ክርስቲያን የተስፋ ምልክት ነው። በመሠረቱ ዘመናዊ ኅብረተሰብ ለወንጀለኞች የተሐድሶ ዕድል ሳይነፍቅ ወንጀለኞችንና ወንጀልን የሚቆጣጠርባቸው ውጤታማ ዘዴዎች አሉት። ይሁን እንጂ የወንጀለኛውን ማንነት ኃላፊነት ሙሉ በሙሉ ማረጋገጥ እንዳለ ሆኖ መደበኛው የቤተ ክርስቲያን አስተምሮ የሰዎችን ሕይወት ከአጥቂ ለመከላከል ብቻ መንገድ እስከሆነ ድረስ የሞት ቅጣትን ከግምት ውጪ አያደርገውም። ከጋራ ጥቅም ተጨባጭ ሁኔታ እንዲሁም ከሰው ልጅ ክብር ጋር የሚጣጣሙ በመሆናቸው ያለ ደም መፍሰስ ወንጀልን የመከላከልና የቅጣት ዘዴዎች ተመራጭነት አላቸው በርካታ ሀገሮች የሞት ቅጣትን ለማስቀረት ወይም አፈጻጸሙን ለማዘግየት ማቀዳቸው ወንጀለኛውን መግደል ፍጹም አስፈላጊ የሚሆኑባቸው አጋጣሚዎች የሉም ባይባልም በጣም ትንሽ ለመሆናቸው ማረጋገጫ ነው። ብዙ ህዝብ የሞት ቅጣትን የጣለ መምጣቱና ቅጣቱንም ለማስቀረት ወይም ለመግታት የተለያዩ እቅዶች መኖራቸው ያደገ ለመጣው ግብረ ገባዊ ግንዛቤ አይነተኛ መገለጫ ነው።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
1: ክብራንና ክብራት አድማጮቻችን የቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ላይ በንቃተ ህሊና ላይ ተመስርቶ የመቃወም መብት በሚል አርዕስት የቀረበ ከአንቀጽ 399 እስከ አንቀጽ 405 ድረስ የነበረውን ጽሑፍ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክብራትና ክብራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና አመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።